0: 야냥이 디안치니 아마르푸 쳇가 포팅나 호우슴체 참압지그세 군온데 가능 그 수르 다켄데 니나 바지르 다킬흐사르와 다르크 디그니 도모가 남바즈그리 리타나 타가 타가 지나 마트 마트 마트 지나 타가세 군온데 주카리 조코송송 참마게 킬레요크
1: 하나
0: 야 드나 쭈꾸총총 청마거리 과시장 고종 10등 용자 대령은 캐츠가 아니시 주일 킬 동무 강인 지타나 소안의 귀 카지진 호충 즉 아클진 시르등 즉 친리진 즉켈 소안의 귀 카지진 호충 즉 아클진 시르등 즉 친리진 즉켈 드나 킬 가니오 문진 히크 거킹능나 마치 마충 흐슴급 직슬은 хэкэ гэркэнгэнэ мэчи мэчунг хсэмгэ дихтэлэн жэнс чэкэл ри чугчонгчонг цамагэ ён кэндэнига кэкэчэкти мэкэнэ а рэнгэнэн курнаону гэ чугчонгчонг жэмбачи кэчи кэкэчэк тотазхи ри ёнгэниби чугчонгчонг цо дицугэ гэнгэ тэнди на чонси би гэслим цэнг донцмэ нинжугрэн та тэна чугчонгчонг цамагэ тэнди на чонси би гэслим цэнэ гожио нугэ туми лэхшлинан жагэ дичуни чуки тэнгэргэ чола гожио нугэ шилэ типа гарчикэнэ гожио нугэ нартэмра гарчун рипих гаркунгэнэ гожио нугэ на чонси би ди тэнэ жинхи ti han chen ning jin ayang zhu ku chong chong chang ma ge da ga ka ga nga yang su su zhe deng jil bi da yin na xi zhen ri zhe xi ge zu da zhi ri de na tang di yin dong zhen ba deng zong zhe gua pu zhe dim zong zhen gan ke wa la jia zha xi nu ru cui yin da ge wa xi lu yin xie qi da ge wa ng zhe ce ren su nu ren qin a su lim cin ji ma ge zhu ni yang zhe de ge yu yin de na ni ge de mu xi